0: ደርሶናል። ተቀበል።
1: ቅጠሉ አንድሮሜዳ የማርፊያ ፕሮቶኮል ጀምረናል። ተቀበል።
0: አንድሮሜዳ ለቅጠው ዝግጁ ነን። ተቀበል። ቆንጆ ነው።